ጊዜው ካፌ ነበር። ትንሽ ጨለም ብሎ አባቴ ሲጠራኝ ያለና ተላ ምንም መስአን በሆን ሚስትሩን ባይገባኝ ወዋ አባቴን ባውጥቶ አልቀሰው መከረኝ።

a marrer. እኔ ግን ሻይን አቅፌ ጫወት ነበረ ቢመክረኝ አልሰማው አልሰማው አልሰማው ብስጭቱ ባሰ ተቶኝ ገባ ከቤት እያለቃቀሰ እንዲህ ሲል መከረኝ ግን